ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ይህ ከዋሊያ ሬዲዮ ኢትዮጵያ ድምፅ ስቱዲዮ ጋር በአማርኛ ቋንቋ ከ10 ሰዓት ከ11 ሰዓት እየተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ለቱ ተኛ አቆጣጠር መስከረም 2019 ነው። እንደ ፈረንጆች 12/09/2026 ዓመተ ምህረት ነው። እንግዲህ አድማጮቻችን፣ እናንተም እንደተለመደው በስልክ ቁጥራችን 0711640044 ላይ በመደወል ሀሳብና አስተያየታችሁ እንድታካፍሉንና የዝግጅቱ ተሳታፊ እንድትሆኑ ከልብ ጋብዛችኋለሁ። መልካም ቆይታ።

Schade, man schaut schon bei der Gummi, dem in Arafaracho und Quane, der Rasacho, Griehe, die Samadachin. General Selezichle, Siche, Amit, Ble Hulitischi, Asrazatang, Lesemene Lukas, Bes und Quan, Besalam, der Rasacho, bei Malet, Eletum Programmachin, Generalin. እንግዲህ በዛሬ ሁለትም ይችላልዩ ተለይህንን አዲሱን አመታችንን በተመለከተ የተነጋገረን እንቆያለን እንዲሁም አዲሱን አመት የሚያሳውሱን ሰማዎችም እናዳምጣለን ከዚህም በተጨማሪ እንግዳ ስላለኝ እንግዳይን እንድትከታተሉ ጋብዛችኋለሁ እንግዲህ ከስፈፊት የሲህ የአዲሱን አመት ዜማዎች ያዳመጣችሁ እንድትቆዩ ጋብዛለሁ እንግዲህ መልካም አዲስ አመት ነው።

0: Asse, mit Stadtchen, mit der Gummi, Quana Dorosaccio, mit Kam bei all, in Gedi, Sarin Gdein, Miss Marley, ging Tschallohin, in Satchum, Kazibelei, Wem Lenantem, Begze, mit Jemeru, Wem. I am a teacher.
1: Hallo.
0: Samuel, Shingdil Admacho Chachin is in your disameter, Burakutin, and now it's tooting Destel Alfu, Nicab Biscot, now Swam Gizet Tosle, Carabuling, Bear, Admacho Chisum, Calabama Second Utallo, Melcamba Alem, Mingilotallo, Major Marichalalo.
1: We are still in Lacania, Amasanalo, Wendy. I am a little bit of a ከእግዚአብሔር ጋር ለመገናኘት ፈቃዱን ባንድ ላይ እንድንጠይቅ ይሆናል መጀመሪያ እዚያ አጭር መልእክት ይኖረኛል በየኛ አንፈለጥን ጀመር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ቅዱስ አምላካችን እግዚአብሔር ሆይ እናመሰግናለን እያንዳንዳችንን በሰላም በጤና በረድኤት በቸርነት ጠብቀህ ከዘመን ወደ ዘመን አሸጋግረህ ከዘመነ ማርቆስ ወደ ዘመነ ሉቃስ ላደረስከን አምላካችን እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን
0: አሜን
1: የዘመናት ጌታ ዘመናትን የምታቀዳጅ ነብዩ ዳዊት እንደተናገረ ወተዋር ከአክሊላ ምተምረት ከ ወይጸግቡ ጠላተ ገዳም ወይረው አድባረ በሉ እንደተናገረው ማለት ነው ይህን የጠል ጊዜ የልምላሜ ጊዜ ስለምታሳየን በሀገራችን በኢትዮጵያ ያሉትን ወገኖቻችንን ሁሉ ጌታ ሆይ በበረከትህ እንድትጎበኝልን እንለምናሃለን ቅዱስ አምላክ ሆይ የሁላችንን አባት የሁላችንን ፈጣሪ የሁላችንንም ማጸኛ አንተ ነህ ይህን ዓለም ካለ መኖር ወደ መኖር ያመጣህ ከመኖር ደግሞ ወደ ዓለም መኖር የምታሳልፍ ሁሉን ያስክ ሁሉን የምትገዛ ሁሉ ባለቤት አንተ ነህና ጌታ ሆይ እንሆ ወደ አንተ እንለምናለን ወደ አንተም እንማጸናለን ቅዱስ አምላክ ሆይ ሰላቱን አሳደግልን ከዋንን ጠብቀልን የሞታንን ነፍስም ማረልን
0: አሜን
1: ቅዱስ ሆይ ሁልጊዜ ከኛ ጋር አትሆን ዘንድ በዚህ ዕለት በዚህ ሰዓትም በቅድሚያ አባታችን ሆይ ብለን እንለምናለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ተሆን የዕለት እንጀራችንን ስጠን ዛሬ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይልም ምስጋናም ለዘላለሙ አሜን እመቤታችንን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ የቸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድ ወገኖቻችን፣ ቸሩ አምላካችን ከዚህ ዕለት ከዚህ ሰዓት አድርሶ እነሆ ቅዱስ ቃሉን እንድንሰማ ስለፈቀደልን አሁንም እንደገና ክብር ምስጋና ለሱ ይሁን። ስለ ዘመን መለወጫ ስንነጋገር ዘመናት እየተከፋፈሉ በየጊዜው በማቴዎስ፣ በማርቆስ፣ በቅዱስ ሉቃስና በቅዱስ ዮሐንስ ስም ተሰይመው ዘአመታት፣ ዕለታት፣ ሰዓታት፣ ደቂቃዎች ሁሉ ይቆጠራሉ። ከትንሹ ሴኮንድ ጀምሮ እስከ ደቂቃ፣ ከደቂቃ እስከ ሰዓት፣ ከሰዓት እንግዲህ እስከ አመት ደርሶ አመቱ ደግሞ ዘመነ ማርቆስ አልፎ ዘመነ ሉቃስ ተተክቷል። ትናንት ብለዋል እንግዲህ የዘመናትን የምንጠቀምባቸው እኛ የሰዎች ልጆች ነን። ዘመናቱማ ዘመናት ናቸው፣ ጊዜያቶችም ጊዜያቶች ናቸው። እግዚአብሔር አምላክ እንደፈጠረና እንደፈቀደ ማልቱና ሌሊቱ እየተፈራረቀ ከዚህ ጊዜ እያንዳንዳችንን ደርሰናል ማለት ነው። እንግዲህ ሁላችሁም እንደምታውቁት በዚህ አመት ውስጥ እንኳን በዓለም ዙሪያ የተፈጸመውና የሆነው የሚሆነውም እጅግ ብዙ ነው። ሆኖም እያንዳንዳችንን እኛ ክርስቲያኖች ወደ እግዚአብሔር ቀርበን ለንስሐ ተዘጋጅተን በስነ ስርዓት በኑሯችን በምንኖርበት በምንወጣበት በምንገባበት ቦታ ሁሉ የእግዚአብሔር ተገዦች በመሆን በክርስትናዊ ሕይወት ደግሞ ጸንተን እንድንኖር ቅዱሳት መጻሕፍት ያዙናል። ሕይወታችን በእግዚአብሔር እጅ ያለ ስለሆነ እግዚአብሔርን በየጊዜው ልናመሰግንና በጸሎት ልንተጋ እንዲሁም ደግሞ በሕይወት ዘመናችን ለስራ፣ ለትምህርት፣ ለእውቀት፣ ለጥበብ ተግተን በእግዚአብሔር ቤት እየተመላለስን ሃይማኖታዊ ከሆነው ነገር ሁሉ ሳንርቅ አባቶቻችንን እስካሁን ደንግገው ባኖሩልን ሕግና ስርዓት ተወስነን መኖር እንዳለብን ዘመናት ያሳልፉናል፣ ያስረዱናል። በእነዚህ በዘመናት ውስጥ የተፈጸሙ ድርጊቶች በሰማይና በምድር እንዲሁም በዓለም ዙሪያ ስንመለከት እጅግ ረቂቅ ድንቅ የሆነ የእግዚአብሔር ስራ እንመለከታለን። ነቢዩ ዳዊት እንደተናገረው ግሩም ግብርከ ስራ ድንቅ ነው ብሎ ያመሰግናል። አዎ የእግዚአብሔር ስራ እጅግ ድንቅ ነው፣ የማይመረመርም ነው፣ ተመርምሮም የማይደረስበት ነው። ሆኖም እግዚአብሔር ቅሩብ ለየዋህ ልብ ይላል። እግዚአብሔር ቅል ልብ ህሊና ላላቸው ሰዎች ሁሉ እጅግ ቅርብ ነው። ይህን የምናየውን ዓለም እጅግ ግሩም ድንቅ የሆነ እንግዲህ ይህን ዓለም ስንል በሰማይም በምድርም በባህርም በየብስም ያለውን ፍጥረት ሁሉ ተመልክተ ወደ እግዚአብሔር ግሩም ድንቅ ስራ ስንመለከት እኛ ሰዎች እግዚአብሔር እንዴት ግሩም ድንቅ አድርጎ እንደፈጠረን እና በዚህ በምንኖርበት ዓለም ውስጥ ከእግዚአብሔር ፊት እንዳንርቅ ቅድስት ቤተክርስቲያናችንን ታስገነዝበናለች። በዚህ ዙሪያ በእውነት ስለ እውነት በምንመለከትበት ጊዜ ሀገራችን ኢትዮጵያ በአሁኑ ጊዜ ያለውን ስንመለከት እጅግ ጥልቅ የሆነ ሀዘን ይሰማናል። በተለይም በባዕድ ሀገር የምንኖር በዚህ በአውሮፓም በአሜሪካም ካናዳም በአውስትራሊያም አሁን በአፍሪካ በዓለም ዙሪያ ለምንኖር ኢትዮጵያውያን አዲስ አመት ልዩ ስሜት ያሳድርብናል። ነብዩ ዳዊት አሁንም ወደ እሱ ልመለስና ወትባርክ አክሊላ ዓመተ ምሕረትከ ወይ ጸግቡ ጠላተ ገዳም ወይ ረውዩ አድባረ በዱ። እንዳው እዚህ በአደይ አበባ በአረንጓዴ ሰሊጥ

መጀመሪያ ስንመለከተው ስለ ስነ ፍጥረት እጅግ የምንማረው ብዙ አለ። ያ ይብዛ ምናስብ እንኳን አሁን ጊዜ ድርቅ ቢኖርም የሀገራችን ልምላሜ አሁንም በውጭ ሀገር ላለ ነው ሁሉ ሁል ጊዜ ይታየናል። እግዚአብሔር ደግሞ ዓመተ ምሕረቱን ባርኮ ቀድሶ ለወገኖቻችን ለህዝባችን ለሀገራችን እንዲሰጥልን በዚህ በባዕድ ሀገር ያለን ሁላችን አምላካችን እግዚአብሔርን ሁል ጊዜ ልንለምነውና በበረከቱም እንዲጎበኘን ሁላችንም እንበረታ። በዚህ አጋጣሚ ጊዜ ላሳስብ አችሁ ወዳለሁ ውድ ወገኖቼ፣ የተወደዳችሁ እግዚአብሔር ቤተሰቦች፣ በእውነት በዚህ ዕለት ስለ ሀገራችን እና ስለ ቤተ ክርስቲያናችን ሳናስታውስ ብናልፍ የህሊና ውቀሳ ይደርስብናል ብዬ ገምታለሁኝ። ስለዚህም አንዳንድ ሁኔታዎችን ለመናገር ፈልጋለሁ። ሁላችሁም በብዛት እንደምታውቁት በሀገራችን ከዛሬ 60 ዓመት ጀምሮ ቤተክርስቲያንና መንግስት ተላይተዋል ከተባለበት ወይም ደግሞ ዙፋን እና መንበር ተያይዘው ከወደቁበት ጊዜ ጀምሮ ሀገራችንን ሰላሟን አጣ። ሁልጊዜ በተለያየ ምክንያት በተለያየ ሁኔታ የጭንቀት ዘመን ሁልጊዜ በፊታችንን እንደተፈራረቀ ነው። እንደኔ በእድሜ ገፋ ያሉት አባቶቻችንን፣ እናቶቻችንን፣ እህቶቻችንና ወንድሞቻችንን የሚያስታውሱት ብዙ ነገር ይኖራል። ባለፉት ዘመናት በንጉሠ ነገሥቱ ጊዜ ጀምሮ ማለት ነው። ችግር የለም ማለት አይደለም። ችግር አለ። ግን እንዳሆኑ ሀገርም ቤተክርስቲያንም ህዝብም ወገንም ትውልድም የተጨነቀበት ጊዜ አለ ብለን አናስብም። ወድ ወገኖቻችን፣ የቤተክርስቲያናችን አንድነት ተመለሰ ብለን ደስታችን ሳንጨርስ ማለት ነው የጎጥ ሲኖዶስ መቋቋም፣ የእርስ በርስ እልቂትና ፍጅት፣ የአብያተ ክርስቲያናት ቃጠሎ፣ የክርስቲያኖች ጭፍጨፋ፣ ሆን ብሎ የካህናት እና የአብነት ትምህርት ቤት ተማሪዎች እንዲሁም የሊቃውንቶቹ መገደል፣ የሰዎች ጠለፋ፣ ከቤታቸው ተነስተው በሰላም ወደ ፈለጉበት ለመድረስ አባት እናት እህት ወንድምን ቤተ ዘመድን ለመጠየቅ የወጡት በየቦታው እየተጠለፉ፣ የመሬት መንሸራተት፣ የጎርፍ ማጥለቅለቅ፣ ረሃብና ጽም፣ እስራትና ስደት፣ ብሎም የኑሮ ውድነት፣ የመሪዎች አስመሰኝነት፣ በአጠቃላይ የሰላም መጥፋት በእናት ሀገራችን ላይ በመከሰቱ በውጭ ያለንም ይሁን ሆን በሀገር ውስጥ ያለ ነው ሁላችንን እንደሚያሳዝነን ይሰማኛል። በእውነቱ ከዚህ ላይ ላሰምርበት የሚገባኝ አንድ ጉዳይ አለ። በአሁኑ ጊዜ በየትኛውም ቦታ ይሁን በምስራቁም፣ በምዕራቡም፣ በሰሜኑም፣ በደቡቡም በሀገራችንን ውስጥ ገዳዮቻችንን ገዳዮች የሆኑትን ማንኛውንም አካል እኛ ሁላችን አንገልም አትግደሉን እንበላቸው። ማንም ይሁን ማን በየትኛውም ቦታ ይህን በእውነት አበክሬ ልናገር ወዳለው እንዳንድ ሽማግሌ ሰው አሁንም ቸርነቱና ምሕረቱ እጅግ የበዛ ቸሩ አምላካችን

0: ሐዘናችንን ወደ ደስታ፣ ጠባችንን ወደ ፍቅር፣ መለያየታችንን ወደ አንድነት ለውጦ በሰላምና በፍቅር የምናሳልፈው ዘመን እንዲያመጣልን አጥብቀን ልንጸልይ ይገባናል።
1: አሜን።
0: የሰራዊት ጌታ የአምላካችን እግዚአብሔር ሰላምና ፍቅር ለሀገራችን እና ለቤተ ክርስቲያናችን ቸርነቱም ለሁላችን ይሁን።
1: አሜን።
0: የአምላክ እናት የቅድስት ድንግል ማርያም የጭንቀጥላያ ልመናም አይለየን።
1: አሜን።
0: እግዚአብሔር ዘመኑን የደስታ፣ የሰላም፣ የፍቅር፣ የህብረት፣ የአንድነት እንዲሁም የጥጋብ ጠግበን ሰውነት ለመበደል ሳይሆን እግዚአብሔርን እያመሰገን እኛም ከመከራ ተርቀን ከመከራም ተለይተን የሰላምና የፍቅር ሰዎችን እንድንኖር ሽሩ አምላካችን ይርዳን።
1: አሜን።
0: መልካም አዲስ አመት ውድ ወገኖቼ። ምንም እንኳን እጀባዱ ቢሆንም እንቁጣጣሽ ላቸዋለሁ። ያመት ያመት ሰው ይበለን።
1: አሜን።
0: ማይለን። አሜን።
1: አሜን። እግዚአብሔር ስትልል ከካህናት ከበእውነት በጣም ከልብ አመሰግናለሁ። ትክክለኛ የአዲስ ዓመት መልእክት ነው። አዲስ ዓመት ቅዱስ ዮሐንስ ነው። ቅዱስ ዮሐንስም እንዲህ እንደርሱ አይነት መልእክት በማስተላለፉ የደረሰበትን መከራ እናስታውሳለን። እሱንም ለማስታወስ በየዓመቱ እንግዲህ ቅዱስ ዮሐንስ ብለን የሱነ በዓል እናከብራለን እና ትምህርቱ ይሄ ነው። እንግዲህ አዲሱ ዓመት ትምህርት ይሄ ነው። ማንም ትልቁን ትንሹን ሳይፈሩ እንዲህ አይነት ነገስታቱን መኳንንቱንም ሁሉ መገሰጽና ማስተዋስ በዚህ ላይ ዛሬ ተክሳጽ አላየሁም። ቢሆንም በዚህ መልኩ ስላስታወሱልን ከልብ አመሰግናለሁ እና ከዮሐንስ ትምህርትና ስብት ጋር ስለተገናኘም ደስ ብሎኛል። ሊቀ ካህናት እንግዲህ ሌላ ምናልባት እንዲነግሩን የምፈልገው የዛሬ ሳምንት ታላቅ በዓል አለን። እንግዲህ እርስዎ የዛሬ 40 ምናምን ዓመት በፊት ብቻዎትን ጥቂት ሰዎች ጋራ በትውስት ቤተ ክርስቲያን ነበሩ። በዚህ ሰዓት ግን ቤተ ክርስቲያናት እንዳሸን ፈልተው ጀርመን ብቻ አይደለም በአውሮፓ በመላ አሉ። እንግዲህ የዚህ ሁሉ ፈርቀጃጅ እርሶ ነዎት። አሁን ደግሞ በድጋሚ የዛሬ ሳምንት ሌላ የምንሰማው ደስታ እንዳለ ነው የማውቀው እና ስለ እሱ ትንሽ ቢነግሩኝ ወይም ለአድማጮች ቢነግሩልኝ።
0: እግዚአብሔር ይስጥልኝ። በጣም አመሰግናለሁ ይህንን ምድል በማግኘት። እንደገና ስለ ቅዱስ ዮሐንስ አንስታል። ቅዱስ ዮሐንስ መሰዋቱ መታረዱ ብቻ ሳይሆን ቅዱስ ዮሐንስ ለእኛ ለኢትዮጵያውያን ደግሞ በአባቶቻችን አነጋገር ትልቅ አባባል አለ፣ አብሮ የበላን ቅዱስ ዮሐንስ አይሽረውም ይባላል። እና አዲስ ዘመን እንግዲህ የፍቅር የሰላም ነው ማለት ነው። እና ስለሆነ አባቶቻችንን ወላጆቻችንን በዚህ ተጠቀማሉ። አሁንም የፍቅር ባለቤት ቸሩ አምላካችን ከሁላችን ጋር እንዲሆን እንደገና እመኛለሁኝ። ስለዚህ ስለ በዓሉ ስለሚሆነው ነገር ስላነሳህልኝ አድማጮቻችን የሚያሰለች ካልሆነ ትንሽ መናገር እፈልጋለሁኝ። ይኸውም ምንድን ነው እንግዲህ ከዛሬ 45 ዓመት ነው ሁኔታው የተጀመረው። በዚህ በባዕድ ሀገር አንድ ሁለት ሶስት የሆን ወንድሞች በአንድ ላይ ሆነን ሁኔታዎችን ስናይ ምንም አይነት የቤተ ክርስቲያን አገልግሎት በአውሮፓ ውስጥ ስላልነበር ስለማይሰጥም ለትምህርት የመጣን ወንድሞች በአንድ ላይ ሆነን ቤተ ክርስቲያን ብናቋቋም ከህዝቦቻችን ከወገኖቻችን ጋር እግዚአብሔር ቃል ብንሰባሰብ እንዲሁም የጀመርነውም እዚሁ በቅዱስ ዮሐንስ ዘመን መለወጫን ለማክበር ብለን ነበረ የጀመርነው ከዛሬ 45 ዓመት። ከዚያ በኋላ እንግዲህ ደግሞ ዘመኑ ያው የቀዳማዊ አጼ ኃይለሥላሴ ዘመነ መንግስት ወድቆ የደርግ ጊዜ ነው የነበረው እና እንደ ልብም በጋን ጊዜ መናገርም መስበክም በሃይማኖትም መሰባሰብም በጣም አስቸጋሪ ነው የነበረው። ሆኖም ከዚያን ጊዜ ጀምሮ ከዛሬ 45 ዓመት በፊት ጀምሮ በጀርመን ሀገር በስደት ለወጡ ወገኖቻችንን ማለት ነው በስደት ቤተ ክርስቲያን ሲቋቋም ይሄ በኮለኝ ቦን ርዕሰ አድባራት ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የመጀመሪያው በዓለም ውስጥ የመጀመሪያው ፋና ወጊ ቤተ ክርስቲያን ነው። እንግዲህ ከዚያን ጊዜ ጀምሮ ከእለት ወደ እለት ሁኔታዎች እየተስተካከሉ ቤተ ክርስቲያኑም እየተባበረ በመሄዱ አሁን በሀገረ ስብከት ደረጃ ከፍ ብሎ የጀርመንና የአካባቢው ሀገረ ስብከት ተቋቁሟል። ከዚህ ሌላ ከዛሬ 40 ዓመት ጀምሮ በአካባቢው ጎረቤት ሀገሮችም ማለት እንደ ኔዘርላንድ፣ እንደ ቤልጅግ፣ እንደ ፈረንሳይ፣ እንደ ኦስትሪያ፣ እንደ ስዊዘርላንድ፣ እንደ ስካንዲናቪያን ሀገሮች በሌሎችም ቦታዎች በመላው አውሮፓ ማለት ይቻላል እየተዘዋወርን ትምህርት ማስተማር ህዝቡን ማሰባሰብ ጀመርን። በአሁኑ ጊዜ አሁን እነዚህ በጠራቸው አገሮች ሁሉ አብያተ ክርስቲያናት ተቋቁመው እንደዚሁም ደግሞ ሀገረ ስብከትም ይገኛል ማለት ነው። ይህ እንዳለ ሆኖ እንግዲህ ብዙ መናገር ማስፈላጊ ስላልሆነ ወደ ለቱ መርሃ ግብራችን የዛሬ ሳምንት በሚደረገው ለመናገር ያህል እንግዲህ ራሱን የቻለ ቤተክርስቲያን ከዚህ ኮለኝ ቦን ገዝተን በመገልገል እንገኛለን። በእውነቱ ሰፋ ያለ ቦታና እንደዚሁም ደግሞ ቤተክርስቲያንም አለን። ሆኖም ትውልዱ ከእለት ወደ እለት የበዛ ተጠቃሚውም ደግሞ እንደዚሁ ፍላጎቱ ከፍ ስላለ ሌላ ሰፊ ቤተክርስቲያን አስፈላጊ ሆኖ በመገኘቱ ከፍተኛ ጥናት ተደርጎበት ያለንን ለማስፋት ከፍተኛ ጥናት ተደርጎ ብዙ ገንዘብ ወጪ ከሆነበት በኋላ የሚይዘው ደግሞ ሲሰላ የሚይዘው ህዝብ በጣም አነስተኛ በመሆኑ ከሮማ ካቶሊካዊት ቤተክርስቲያን ኮለኝ የሚገኘው ሀገረ ስብከት ጋር በመነጋገር ሰፊ ቤተክርስቲያን በማግኘታችን እንግዲህ የዛሬ ሳምንት ዛሬ ቅዳሜ በእኛ 9 እና 10 መስከረም 9 እና 10 በፈረንጆቹ ደግሞ
1: 19
0: በ19 እና በ20 ታላቅ ፕሮግራም አለን። አንደኛ እስካሁን ድረስ እዚህ በ45 ጉዟችንን የራሳችን የሆነ የመቃብር ቦታ አልነበረንም። አሁን ግን ከመዘጋጃ ቤቱ ጋር በመነጋገር የራሳችን የመቃብር ቤት ቦታ እንዲኖረን በማድረግ ያ የመቃብር ቦታ በሚቀጥለው ሳምንት በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ዲዮናስዮስ ይባረካል። ከዚያ ህዝበ ክርስቲያኑ በአንድ ላይ እንደተሰባሰበ ዘመር እግዚአብሔርን እያመሰገን ደግሞ ወደ አዲስ ወዳገኘ ነው ታላቅ ቤተክርስቲያን ወደዚያ እንሄዳለን። መርሃ ግብሩ እንደሚጀርበትም በዚህ ሰዓት ብናገር መልካም ነው። 4:10 በፈረንጆቹ ብናገረው መልካም ይመስለኛል። ወይም ደግሞ እኛም ቢሆን 10 ሰዓት ላይ በፈረንጆቹ 14 ሰዓት ላይ እንገናኛለን። 15 ሰዓት ላይ የመቃብሩ ቦታ ቡራኬ ይሰጣል። ከዚያም ተያይዞ ወደ አንድ መገናኛ ቦታ እንሄዳለን። ከዚያ በአንድ ላይ ሆነን ደግሞ እየዘመር ስለ አድኖ ጽና መስቀል ይዘን ወደ አዲሱ ቤተክርስቲያን እንገባለን። በዚህ ጊዜ በእውነቱ በንግዳቸው በጀርመንኛው በአማርኛውም ቢሆን ታዋቂ ዘይቅ የሆኑት ልዑል ዶክተር አስፋ ወሰን አስራተ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የጀርመንን ሀገር ታሪክ ሁለቱን በማዛመድ ንግግር ያደርጉልናል። ከዚያም ተጋባዦች እንግዶች አሉ። መላ ሌሊቱን አገልግሎት ይሰጣል እና በዚህ አይነት ወደ ትልቁ ቤተክርስቲያን እንዘዋወራለን ማለት ነው። ስለዚህ ምናልባት ፕሮግራሙም አንተም ስላለህ የበለጠ
1: መልእክት
0: ተላልፍላቸው ትችላለህ። ሁኔታው ይህን ይመስላል።
1: በእውነቱ
0: በዚህ አዲስ ዓመት እግዚአብሔርን እናመሰግናለን። አዲስ ልብ፣ አዲስ መንፈስ፣ አዲስ ህይወት፣ አዲስ ትምህርት ማለት ከመጽሐፍ ቅዱስ የወጣ ሳይሆን መንፈስን የሚያነቃቃን የሚበረታታ ህይወት ወደፊት በህብረት በአንድነት እንዲኖረን በቅድሚያ ቸሩ አምላካችንን እንማጸናለን። በተለይም ደግሞ እግዚአብሔር አምላክ ናቱን ወደ ምረት ቁጣውን ወደ ትዕግስት ለውጦ ሀገራችንን ኢትዮጵያን መልሽ ማስራት ብን ሀገሬ ነው። ስለዚህም ናቱን ወደ ምረት ቁጣውን ወደ ትዕግስት ለውጦ ሀገራችንን ኢትዮጵያን ደስ እንዲያሰኝልን ህዝባችንን ወገናችንን እንዲባርክልን አሁንም እንጸልያለን። ከዚህ በምንጸልየው ጸሎት ሁሉ ሀገራችን ወገኖቻችንን አንረሳም፣ እነሱም እንዳይረሱን አላቋረጥንም። ብዙ ዙሪያ ነው ያለነው እንግዲህ እንደተለየ እሺ ለቀከናት ከልብ አመሰግናለሁ ስለሰጡን ሰፊ ማብራሪያና በእውነት ትምህርት ቡራኬ ሁሉ ከልብ አመሰግናለሁ። መልካም አዲስ አመት ደና ያሉልከካናት እሺ መልካም አዲስ አመት አሁንም ለአንተም ለቤተሰቦችህ እንደዚሁም ደግሞ ለውድ ወገኖቻችን በሙሉ ለሚያዳምጡን ሁሉ ሰላም ይሁንልን።
1: አሜን አሜን ለቀካናት መልካም ቀን።

0: አድማጮቻችን በቀረች ጊዜያቶች እየደወላችሁ ዘመድ ወዳጆቻችሁን ቤተሰቦቻችሁን ሁሉ መልካም አዲስ አመት ማለት ትችላላችሁ። ከዛ ፊት እኔ ያሉ አንዳንድ መልክቶችን አቀርባለሁ። መልካም ቆይታ።
1: ጤና ይስጥልኝ። እንደምን አደራችሁ? እንደምን ሰነበታችሁ? ውድ የሬዲዮ ፕሮግራም አዘጋጆች እና አድማጮች፣ በመጀመሪያ ይህንን የቅዳሜ አየር ሰዓት ስለሰጣችሁኝ ከልብ አመሰግናለሁ። ባለፈው ሳምንት በሽቱትጋርት ከተማ በተዘጋጀው ፍራሽ አዳሽ ኮሜዲ ቲያትር ላይ ተገኝታችሁ አዳራሻችንን በሳቅ ያደመቃችሁና ድንቅ ድባብን የፈጠራችሁልን ውድ ታዳሚዎች፣ ላሳለፍነው የማይረሳ ጊዜ እጅግ የከበረ ሰላምታ የደረሳችሁ። በሌላ በኩል ደግሞ በዕለቱ በነበረው የሳይክል ውድድር ምክንያት መታችሁ አዳራሽ ውስጥ መገኘት ላልቻላችሁ እጅግ በጣም እያዘንን፣ በሚቀጥሉት ፕሮግራሞች ላይ እንዲህ አይነት ውዝግብ እንደማይኖር ተስፋ እናደርጋለን። በመጨረሻም እንኳን ለ2019 አዲሱ የኢትዮጵያ ዘመን አደረሳችሁ። አዲስ ዓመት የሰላም የፍቅርና የደስታ ይሆንልን። መልካም አዲስ ዓመት፣ መልካም ቅዳሜ። ሰላማዊት ነኝ። ሰላም አሉ።
0: እሺ፣ ሰላም። እናመሰግናለን ስለ መልእክቱ፣ ስለ መስታወሻው። አድማጮቻችን፣ ከዚህ ጋር እንግዲህ ተያይዞ ለዛሬ ሳምንት እዚህም የሬዲዮ 30ኛ ዓመት በዓል ስለሚከበር ለዚህ እንድትተባበሩን ባለፈው ጠይቀን ነበረ እና የተወሰኑ ተባባሪዎች አግኝተናል። አሁንም ካላችሁ የቀራችሁ እኔ ጋር ወይም ተስፍሽ ጋር በመደወል እንዴት ልትረዱ እንደምትችሉ እንድታሳውቁ ማስታወስ እፈልጋለሁኝ እና በዓሉን ነገር እንዳትረሱት። ከ15 ሰዓት ጀምሮ ነው የሚካሄደው የዛሬ ሳምንት። ከ15 ከ22 ሰዓት ድረስ የሚቆይ ልዩ ፕሮግራም ነው። 30ኛ ዓመቱ ነው። እኛም በዚህ ውስጥ ወደ 20 ዓመት በላይ አብረን ያለንበት በዓል ስለሆነ እንግዲህ አብረን እንድናከብር ጠይቃችኋለን። በተለይ በዓሉን በማክበር በመተባበር የበለጠ አብሮነታችንን መግለጹ እና የበለጠ መተባበሩ በጣም አስፈላጊ ነው። እንዲህ አይነት እድሎች በአንዳንድ ቦታዎች እየተዘጉና እየቀሩ ነው። ብዙ ፈተና አለ። ለምሳሌ አሁን አኤፍዴ ስልጣን በያዘባቸው ወይም እሱ በሚያስተዳድራቸው ቡንድስላንድ ውስጥ ይሄ እድል አጣብቂኝ ውስጥ ገብቶ ሌላ ጣጣ ውስጥ ነው ያለ ነው። ስለዚህ እኛ ደግሞ ይሄንን ተንከባክበን ከዚህም ከዛም ነገር ጠብቀና ተደጋግፈን እንድናቆየው ጥሪ ማድረግ እፈልጋለሁ። ይሄ ነው ያለው መልእክት እና እንዳልኳችሁ ባለችው ጥቂት ጊዜ መልእክቶቻችሁን አዲስ አመት ማስተላለፍ ትችላላችሁ። እንግዲህ አዲስ አመት ዜማዎችን እየሰማን እንቆያለን።

0: Hallo, hallo, ist Mascha?
1: Hallo. Nita.
0: Na ቀጠል ትጀምሪያለሽ
1: እሺ ያው
0: ቀጥታ
1: ሰዓት የለም ግን
0: አንድ
1: ባጭሩ
0: ደቂቃ አለሽ፣ አንድ ተኩል።
1: እሺ በመጀመሪያ ደረጃ ያው ሊቀ ካህናትን እንኳን ለአዲሱ ዓመት ከመላው ቤተሰቦት ጋር በሰላም አደረሰዎት። ድምፃቸውን ስለሰማሁ ደስ ብሎኛል። ትምህርቱም ጥሩ ዓመት በዓሉን በተመለከተ ደስ ብሎኛል። እንዲሁም በእኔ በግሌ ከቤትና ቤተሰቤ ቤተሰቦቼ ሲታመሙ በጸሎት ሲያርፉ ደግሞ በጸሎት ፍታተ ጸሎት በማድረግ ከጎኔ ስለነበሩ ከነ ባለቤቱ ከልብ አመሰግናለሁ። እድሜን ረጅም እድሜና ጤና እንዲሰጡትም በዚሁ አጋጣሚ መግለጽ ፈልጋለሁ። እንዲሁም ጠቅላላ ላሉ ሽቱትጋርትም፣ በተለያየ ቦታ በአውሮፓም በአሜሪካም ሁሉም ያሉት ወዳጆቼ ሁሉ ከኢትዮጵያም በሀዘኔ ጊዜ ከጎኔ ሆነው ቤት መጥተው ያጽናኑኝን ብዙ ነገር እኔ ለሰው ብዙ እንደዚህ አይደለሁም፣ ግን በጣም ከጎኔ ሆነው ሀዘኔን ለማስረሳት ከተለያየ ቦታ መጥተው በቤቴ በስልክም እንዲህ ላጽናናችሁኝ ሁሉ ከልብ አመሰግናለሁ። ወንድም መከታ ነው። ያንን እንድረሳ ስላደረጋችሁኝ ከልብ አመሰግናለሁ። መልካም አዲስ ዓመት። እንዲሁም ቤተሰቦቼን፣ ባለቤቴን፣ ልጆቼን ሁሉንም ከልብ አመሰግናለሁ። እንዲሁም ወዳጆች ሁላችሁን።
0: እሺ፣ ማለት እግዜር ይስጥልን። በርቺ። እስከዛው መልካም አዲስ ዓመት። አሜን። ቴንክ ዩ። እሺ፣ አሁን የኤርትራ ሬዲዮ ይቀጥላል። አድማጮቻችን እንድትከታተሉ ድጋሚ እንጋብዛለን። መልካም ቆይታ።
2: Yeah, so yeah.

0: ኦን ሓይሊ እዮም ደልዩ ኮ ዝኩሉ ዋላ ንውድባት ኢሎም ድዮም ኣፍሪቃ ሕብረት በል ኤሮፓ ሕብረት በል ዩኤን በል ዋላ ኣሜሪካ በል እውን ኮ ጡርንፋት ሓይሊ መተካእታ ዝኾን ሓይሊ ንዑ ኹኑ እዮም ኢሎም ኮ ግን ኣይኮናን እቲ ዝዓበ ሓደ ሓይሊ ዝነበረ እዚ ሃገራዊ ዴሞክራሲያዊ ባይቶ ንዴሞክራሲያዊ ለውጢ ዝቆመ ስንርእሱ ስጋዕ ሕጂ ነንሕዶ ሓነበች ክበሃል ከም ሓደ ተራ ውድብ ይኮይኑ ተሪፉ እዚ እውን ቀሊል ነገር ኣይኮነ ክብለካ ስለዚ ኦኬ እሞ
1: ዓብ ሰላል ፅላል እውን ይመፅእ ኣሎ ሕጂ ካብኡ ዝዓበየ ሃገራዊ ፅላል ዝበሃል ወይ ዝኾነ ፅላል እውን ይኽእልኹ ን ዝግስግሱ ሰባት ኣለዉ
0: ኦኬ ድሓን ፅቡቅ ሕራይ ድሓን ምስ መፀ ብዙሕ ሉ ዝበሃል ከም ሓቂ እንድሕር ዘልዩ ኣነ ከም ተስፋይ ሓቂ ነገረካ ከም ተስፋይ ነቲ ሃገራዊ ባይቶን ዴሞክራሲያ ለውጢ ንዑ ኣባራቢርካ ንዑ ዕሊካ ምክንያቱ ሓድሽ ሕግታት ተውፅ ኣሎ ተፃሕፊ ሕግታት ኣሎ ተዕርዮ ተጠርንፎ ከተምፅእ ኣሎ ግን እቶም ኣብኡ ዘለዉ ተራጋሕቲ እቲ ደገ ዘሎ ከዓ ብትምክሕትታት ኮይኑ እዚ ፀገም ዝኾነ ኮይኑ ግን ተስፋ ንገብር ለቢሙ እቲ ካልእ እውን ኣብ ሓደ ሓይሊ ከምፅእ እምበር ተስፋ ትክክል ሳዕ ምስተባሃለ እዩ ዝኾነ ኮይኑ እዚኣ ፅቡቅ ከም ዝበልካዮ ተስፋ ንገብር ከዓ ከምኡታት መፀና እሞ ኣብ ካልእ ዶ ክንሰግር
1: ናበይ ፅቡቅ ኣለካ
0: ኦኬ ሓራይ ሓዲ ሕጂ ሓድሽ ኩነታት በኣኻ እንታይ ኣሎ ማለት ብናይ ዜናታት ማእከላይ ምብራቅ
1: ኣብዘናይ
0: ሕኪ ብገለ ዝብል ኣሎ
1: እሰያ ዘቅልቦ ዝነበረ ሓደ ናይ ኢትዮጵያ ሕጂ ሚኒስተር ናይ ትምህርቲ ድዩ ገለ ኮይኑ ዘሎ ነይሩ ሓድሽ እውን ምዕባለታት ኣብ ከባቢና ቀሕቢ ሓደ እውን ኣሎ
0: እወ እሱ ፅቡቅ ኣለካ እቲ ፕሮፌሰር ብርሃኑ ነጋ ዝበሃል እዩ ኣብ ኢትዮጵያ ናይ ትምህርቲ ሚኒስተር ኮይኑ ኣሎ ኣብ ኤርትራ ከዓ ዓብዪ ቦታ ተዋሂብዎ ምስቶም ናይ ቅንጅትን ናይ እንታይ ሽሙ ኣርበኞች ዝበሃሉ ኮይኑ ዩ ኣብ ነይሩ ምስ ናይ ቅንጅት እዩ ነሩ መስለኒ እዚኣቶም ካብ ቀደሞም ናፅነት ኤርትራ ዘይኣምኑ ሕጂ ከዓ ሓድሽ ዘረባ ዘምፅኦ ሰያት ኣሎ ስለዚ ምስኡ እዚ ናይ ወደብ ባሕሪ ዋንነት ናይ ኢትዮጵያ ስኢላ ክትነብራ ይትኽእልና ዝብል ኣሎ እቲ ናቱ ክንብሎ ሞ ምስኡ ዝተሓሓዝካ እዚ ናይ በዓል ሓንሽ ድዩ መኒሽሙ እዚ ናይ ባብኤል መንደብ ሓያል ቦታ እውን ተቋፃፂሮም ኣሎ ዝብል ሓበሬታታት ኣሎ ብዛዕባኡ ዘለካ መብርሂ ቅድም ዶ ናይ መንሽሙ ሰምዖ ናይቲ ፕሮፌሰር ብርሃኑ ኣጋጣሚ ሒዚ ሓራይ
1: በሓራይ
0: ንስማዓ
2: መገንጠል የባህር በር ትርጉሙ ምንድን ነው? ኢትዮጵያ የባህር በር ይገባታል አይገባትም ብሎ ሊከራከርላት የሚችል መንግስት ስላልነበራት እንደውም የባህር በር ጥያቄን እንደ የትምክተኞች ጥያቄ አድርጎ የማየት የቀባዥር አመለካከት የነበረው መንግስት በመለስ ዜናዊ የሚመራ መንግስት ስለነበር ያለምንም በህብረተሰብ ደረጃ ውይይት ሳይደረግ ኢምፕሊኬሽኑ ምንድነው የሚል እንትን ሳይኖር በድንገት ሙሉ ፈሰደን ይሄ ነገር ሀብን ያደርገው
0: ኦኬ ሰሚዕካ ልካ ብሕርያ ርዳእ ኣካል እዩ እቲ ዝብሎ ዝነበር ኩራት ሰማዕቲ ረድ ኤርትራ እዚ ብርሃኑ ፕሮፌሰር ብርሃኑ ነጋ ዝበሃል ኤርትራ ክትንፀል ኮላ ሲ ናይ ረብሓ ኢትዮጵያ ኣብ ግምት ዘይእቱ እቲ ዝነበረ ከዓ ናይ በዓ ናይ ሂወደክ ናይ መለስ እዩ ዝብል ማለት እዩ ኣብ ግምት ዘይእቱ ንኢትዮጵያ ረብሓኣ ዘይሕሉ ተገዳስነት ዘይብሉ ኢልዎ ስለዚ ኣብዚ እንታይ ርኢቶ ኣለካ ሰሚዕካ ኣለካ ካብ እስ ብዛዕባ እዚ እንታይ ትብል
1: ዋላ ምስ ስያሲ ዝሰማማዕ ከምቲ ቅድሚ ሕጂ ዝሰማዕናዮ ብዙሓት ተጋደልቲ ህዝባዊ ግንባር ሻዕብያ ከም ዝብልዎ ስያስ ናይ ሓበራዊ መንግስቲ ናይ ኤርትራን ኢትዮጵያን ክንገብር ሓሳብ ኣሎ ኢሉና ዝብሉ ተጋደልቲ ናይ ቀደም ተጋደልቲ ማለት እዩ እዚ ካብ ናይ ሓደ እቲ ናቱን ናይ ስያስ ሓሳብ ስያስ እውን ተሳዒሩ እንተዘይኮይኑ ኢትዮጵያን ኤርትራን ሓንቲ ክገብረን እዩ ዝበሃል ክሳብ ሕጂ ነንብብ ንሰምዐን ኣለና እዚ ሰብኣይ ዝብሎ ዘሎ ሕጂ ከምቲ ብዙሓት ኢትዮጵያውያን ዝብልዎ ኣብ ግዜ ሪፈረንደም ናይ ኢትዮጵያ ረብሓ ወደብ ክወሃባ ወይ ኣክሰስ ክወሃባ ዝብል እቶም ለባማት ኢና ዝብሉ ኢትዮጵያውያን ዝብልዎ ማለት እዩ እቶም ለባማት ደይኮኑ ዝብልዎ ከዓኒ ነታ ልኡላውነት ኤርትራ እውን ከምዘየላዮም ዝኣምኑ ማለት እዩ ኤርትራ ተነፂራ ዳ እምበር ናፅነት ኣይወሰደስም ዝብሉ ማለት እዩ እቲ ዝገርመካ ግን እዚ ሰብኣይ ምስ ሰያት ፅምዶ ገይሩ ዝነበረ እዩ ኣብ ኤርትራ ስያስ ዝቅልቦ ዝነበረ ስያስ ዕቁባ ሂብዎ ዜግነት ሂብዎ ፓስፖርት ሂብዎ ኩሉ ሂብዎ ኣብ ኢትዮጵያ ኣብ ኤርትራ ኮይኑ ኣንፃር ፅልዓት ኢትዮጵያ ዝቃለስ ዝነበረ እዩ أتناقل تشحن عصر تشومنت حادث بينا زبالو وان سياس شو يو